ክቡራት ሰማዕትና እሰምዖ ዘለኹም ናይ ኤርትራ ፕሮግራም ብማዕከልነት ሲኤፍሲኣር 95 ኤፍኤም ዝመሓላለፍ ናይ ሳስካቱም ኮሚኒቲ ሬድዮ ክቡራት ሰማዕትና እምበኣር ናይ ሎም መልእኽትና መርዓ ማህደረን ሰናይትን ንዕለት 21 ጁን 2026 ቃል ኪዳን ዝኣስሉ መዓልቲ ስለ ዝኾነ ኩሉ ኣዝማድናን ዝፈልጠናን ሰብ ምሳና ሓቢሩ ንኽውዕል ብክብሪ ንዕድም ዝግበረሉ ቦታ ኣብ 720 ስፓዲና ክረሰንት ኣብ ሳን ፓውል ካቴድራል ቃል ኪዳን ዝእሰረሉ ሰዓት 12 ከምኡ ውን ድራር ምሸት ኣብ ቻልድዮን ኣብቲ ናይ ዒራቅ ክለብ እዩ ቁፅሪ ዝተገዛ 2201 ላንስ ድዌይን ኣቨኒ እዩ። ስለዚ ኩሎም እቶም ኣዝማድናን ትፈልጡናን ምሳና ሓቢርኩም ንኽትውዕሉ ብክብሪ ንዕድም።